ላይፍ ያይሰዋል ፈክትረ ፍሞባብ ሰነብሰነ ፈንሰዋሽ ባይል ያስብ ሱኒ ባሾች ሁሉ ዳውን ሆነ ኒዋን ጓብሎ ግሽሞ ኮፍ ሞሮ ማፍቶክ ሰፍ ጉራፍ ሚቆለ ወይሽ ዋይ ባባ ነው ከምጋምባ ደፊያሉ አፍያል በፈቁ ነው።